0: እንደምናምሽታችኋል አድማጮቻችን። ለረቡዕ ግንቦት 19 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ኢትዮ ቴሌኮም ካፒታል ገበያውን በይፋ መቀላቀሉ የአክሲዮን ገበያ ማርሽን ይቀይር ይሆን?
1: በካፒታል ገበያ ውስጥ ትርፍ የሚገኘው መጨረሻ አመት ብቻ ተጠብቆ አይደለም። ኢንቨስትመንት ባንኮቹ ወይም በዲለሩ ባንኮቹ በመሳሰለው አካውንት ከፍተው ተመዝግበው ሰምበዲ ለምሳሌ ካሽ ሊያስፈልገው ይችላል። የዛሬው ለቱር ካሽ ቢያስፈልገው ያ ሰው አክሲዮኑን ይሸጣል፣ ግማሹን ሊሸጠው ይችላል።
0: ኢዳል አድሃ ከእንስሳት መስዋዕት ጋር ያለውን ግንኙነት እንዲሁም የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን የተመለከቱና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገባ። በመጪው ሰኞ የሚካሄደውን 7ኛውን አጠቃላይ ምርጫ የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታወቀ። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢዎች ከ37 ሀገራት የተውጣጡ 73 አባላትን የያዘ መሆኑ በመግለጫው ላይ ተጠቅሷል። ወደ ኢትዮጵያ የገባው የህብረቱ የምርጫ ታዛቢዎች ቡድን አምባሳደሮችን፣ የሲቪል ማህበረሰብ ድርጅቶች ተወካዮች ችን የምርጫ ባለሙያዎችን፣ የሰባዊ መብት፣ የሥርዓተ ጾታ፣ የወጣቶችና የመገናኛ ብዙሃን ተወካዮችን ያካተተ ነው። የአፍሪካ ህብረት ማክሰኞ ግንቦት 18 2018 ዓ.ም ተመረጠ ባወጣው መግለጫ የምርጫ ታዛቢዎቹ በምርጫው ዕለት የድምጽ አሰጣጥ ሂደትንና ቆጠራን ለመታዘብ በተለያዩ የአገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የህብረቱ የምርጫ ታዛቢ ቡድን የመታዘብና የግምገማ ሥራውን የሚያከናውነው በኢትዮጵያ የምርጫ ህግ፣ በአፍሪካ ህብረት እንዲሁም ዲሞክራሲያዊ ምርጫ ለማድረግ በተቀመጡ ቀጠናዊ ና ዓለም አቀፋዊ መስፈርቶች ላይ በመመስረት እንደሆነ ተገልጿል። ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩ የህብረቱ መግለጫ ያመለክታል። ታዛቢ ቡድኑ የመጀመሪያ ደረጃ ሪፖርቱን ግንቦት 26 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑ የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫው በኋላ ባሉት 2 ወራት ውስጥ ያቀርባል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በአገሪቱ ሰኞ ግንቦት 24 የሚደረገውን 7ኛውን ጠቅላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ታዛቢዎች እንደሚገኙ ትናንት በሰጠው መግለጫ ይፋ አድርጓል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የሚመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን ምርጫ ቦርድና ህብረቱ አስታውቀዋል። ከሁለቱ ድርጅቶች በተጨማሪ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ምርጫውን ለመታዘብ የጠየቁት ፈቃድ እንደተሰጣቸውም የምርጫ ቦርድ ሰብሳቢዋ ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። የኢትዮጵያ ሲቪክ ማህበራት 7ኛውን ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረጅም ጊዜ ታዛቢዎችን ማሰማራታቸውን አስታውቀዋል። ቦርዱ እንዳለው በአማራ ክልል ከሚገኙ 138 የምርጫ ክልሎች ውስጥ 8ቱ፣ የትግራይ ክልል ደግሞ ሙሉ በሙሉ ሰኞ ዕለት ምርጫ የማይደረግባቸው ስፍራዎች ናቸው። ትናንት ግዙፉ ኢትዮ ቴሌኮም የካፒታል ገበያውን በይፋ መቀላቀሉ በፋይናንሱ ዘርፍ ትልቅ ዜና ሆኖ ውሏል። ከዚህ ቀደም 10% ድርሻውን ለህዝብ አክሲዮን ሸጦ የነበረው ኢትዮ ቴሌኮም 45,000 የሚጠጉ ዜጎች ድርሻ ገዝተውታል። ሆኖም 30 ቢሊዮን ብር ሰበስባለሁ ብሎ ተነስቶ መሰብሰብ የቻለው ግን 3 ቢሊዮን ብር ብቻ ነው። ኩባንያው ካፒታል ገበያውን በይፋ መቀላቀሉ ምን ይቀይራል ስንል የቢዝነስና ፕራይቬት ሴክተር ባለሙያ አቶ ኃይለ መለኮት ተከስተ ብርሃንን አነጋግረናል።
1: የንዋይ ገበያ በተለምዶ ካፒታል ማርኬት የሚባለው ነው። አይ ቲንክ እንግሊዘኛው ነው መሰለኝ በብዛት ሰው አፍ ውስጥ የገባው። በአጭሩ ገንዘብ የሚፈልጉ ድርጅቶች የተለመዶ ባንክ ነው። ከባንክ ውጭ ባለ መንገድ ከግለሰብ ኢንቨስተሮችና ከተቋማዊ ከሆኑ ኢንቨስተሮች ገንዘብ እንዲያዋጡ አድርገው እነሱ የገንዘብ ፍላጎታቸውን የሚያሟሉበት ማለት ነው። እንግዲህ ያ ገንዘብ እነሱ የሚፈልጉት አዲስ ድርጅት ለመመስረት ሊሆን ይችላል ወይም ደግሞ ያላቸውን ለማስፋፋት ሊሆን ይችላል። ድርጅቶች ደግሞ ሌሎች ድርጅቶች ለምሳሌ የጡረታ ወይም ፔንሽን ፈንድ የሚባለው የጡረታ ድርጅቶች፣ ለዚህ ተብለው ደግሞ የሚቋቋሙ ሌሎች ድርጅቶች አሉ። ለምሳሌ ቬንቸር ካፒታል እንደዚህ የሚባሉት እነሱ ገንዘብ አላቸው የተቀመጠ ለዚሁ ፐርፐስ። ስለዚህ እነሱ እዛ ድርጅት ላይ ኢንቨስት ያደርጋሉ። ስለዚህ ያ ድርጅት ስራውን የሚያስፋፋበት ወይም ስራውን የሚጀምርበት ገንዘብ ያገኛል ማለት ነው። በጣም አጭሩ እና ግልጹ ምሳሌ ባንኮች የሚያደርጉት ነው። ከዚህ በፊት እኛ ሀገር በቴሌቪዥን ያስነግራሉ፣ በሬዲዮ ያስነግራሉ፣ በጋዜጣ ያስነግራሉ። ሊቋቋሙ ሲሉ ሰው ያው በሰፊው ሼር ይገዛል። ያው የተለመደ ነው የሚፈልጉትን የካፒታል መጠን እነሱ ሲያገኙ ወይም ደረሰ ብሎ ሲያስቡ ብሔራዊ ባንክ ያስቀመጠው ሚኒመም የባንክ ማቋቋሚያ ካፒታል ላይ ሲደርሱ ባንኩን አቋቁመናል ብለው ያው ያሳውቃሉ። ከዛ ባንኩ ስራ ይጀምራል ማለት ነው። ስለዚህ ያ ባንክ ስራ ይጀምረው ከህዝብ ለህዝብ አክሲዮን ሸጦ ነው ማለት ነው። እነዛ ሰዎች ባለ ድርሻ ናቸው። ካፒታል ገበያ ማለት ይሄ ነው። ውስብስብ አይደለም።
2: ትላንትና የወጣ ዜና ኢትዮ ቴሌኮም የንዋይ ገበያውን ተቀላቀለ የሚል ነው። ትልቅ ዜና ነው። ነገር ግን ኢትዮ ቴሌኮም 10% ድርሻውን እየሸጠ ነበር። ቀድሞ አክሲዮን ሸጦ ንዋይ ገበያውን መቀላቀል ነው ያሉት መዋቅሮች ምንድናቸው? እስኪ እዚህ ጋር ግልጽ አድርግልን።
1: ኢትዮ ቴሌኮም ትንሽ ወሰብሰብ ያለ ነገር አለው። አሁን የኢትዮጵያ ካፒታል ገበያ ባለስልጣን ከተቋቋመ በኋላ ድርጅቶች ተነስተው ቀድም ተጠቅሰዋል አንተ የመጀመሪያ ደረጃ አክሲዮን የሚባለውን ወይም ኢኒሻል ፐብሊክ ኦፈሪንግ የሚባለውን IPO የሚባለውን ለመሸጥ ሲያስቡ ተነስተው እንደበፊቱ በሬዲዮና በቴሌቪዥን አስነግረው አትራፊ ነው እንደዚህ ነው ምናምን ብለው ዲክሌር አድርገው ሊሸጡ አይችሉም። ቆማል በቃ እሱ። አሁን የሚያረጉት ምንድነው? ስትራክቸርድ የሆነ አፕሮች ነው ያለው። ባንኮችን ብሔራዊ ባንክ በጣም ሬጉሌት እንደሚያደርገው አሁን የካፒታል ገበያ ባለስልጣን አክሲዮኖችን እንደዚህ ሬጉሌት ያደርጋል፣ ለኢንቨስተሮች ጥበቃ ያደርጋል ማለት ነው በሌላ አነጋገር። ስለዚህ አንድ ድርጅት እንደ አዲስ ተቋቁሞ ሼር ልሸጥ ነው ካለ የሚያደርገው ምንድን ነው? የሚሰሩ ዶኩመንቴሽኖች አሉ። ለምሳሌ ፕሮስፔክተስ፣ የዛ ድርጅት የትርፍ እና አጠቃላይ ሁኔታው ምንድን ነው የሚመስለው የሚለው ፕሮስፔክተስ ይባላል። እሱን ያዘጋጃል። ሌሎች ዶክመንቴሽኖች አሉ፣ ኦዲቶች እንደዚህ። እሱንና ህጋዊ ዶክመንቶቹን አዘጋጅቶ ለኢትዮጵያ የካፒታል ገበያ ባለስልጣን ያስገባል። አሁን አክሲዮን መሸጥ ትችላለህ ይለዋል። የዛን ጊዜ መሸጥ ይጀምራል ማለት ነው አስነግሮ። ይህንን ሳያረጉ ማድረግ ግን አይቻልም። የኢትዮ ቴሌኮም ትንሽ ለየት የሚለው ምንድን ነው? መንግስት የራሱ ኢንተረስት ሊኖረው ይችላል፣ ግን አይ ቲንክ ኦክቶበር 2024 አካባቢ ይመስለኛል ነው የተሸጠው። የዛን ጊዜ ኢትዮጵያ ካፒታል ገበያ ባለስልጣንም እንደሆኑ ፕሮባብሊ አክቲቭ ላይሆን ይችላል የነበረው። ነገር ግን አክሲዮኑ የተሸጠው ራሱ በቴሌብር ነው። አንድ ድርጅት አክሲዮን ለመሸጥ ከፈለገ

0: ሰው ሄዶ በቀጥታም አይደለም የሚገዛው። የኢትዮጵያ ካፒታል ገበያ ባለስልጣን ያጸደቃቸው ማርኬት ሜከርስ የሚባሉ አሉ፣ ወይም እነዚህ ብሮከርስ፣ ኢንቨስትመንት ባንክስ፣ ሴኪሪቲስ ዲለርስ እንደዚህ የሚባሉ አሉ። አሁን ወደ 17 ደርሰዋል። ከዛ ውስጥ 6ቱ ኢንቨስትመንት ባንኮች ናቸው። በእነሱ በኩል ብቻ ነው መግዛት የሚቻለው ነው። አሁን ኢትዮ ቴሌኮም አንድ ወደፊት ቀድሞ ሄዶ ወደ በኋላ እየተመለሰ ነው ማለት ነው። ያው ሰውን ኮንፊውዝ ያደረገው የሚመስል
1: እንግዲህ ይህንን ውይይት እንድናደርግ ምክንያት የሆነን ትላንትና በገበያው በይፋ መመስገቡ ነው። ሁለት ነገሮችን ያነሳሉ ባለሙያዎች። አንዱ የህዝብ ተሳትፎ ያን ያህል አይደለም። ኢትዮ ቴሌኮም በማካይ 10 ቢሊየን ብር በአመት የሚያተርፍ ድርጅት ሆኖ አክሲዮኑ ላይ የተሳተፉት ሰዎች ብዙ አይደሉም ብለው ያነሳሉ። በተቃራኒው 47 ሺህ የሚሆን ሰው ተሳትፎ አድርጓል። ይሄ ደግሞ እንደ መጀመሪያ ትልቅ ስኬት ነው። የአክሲዮን ገበያን ህዝባዊ አድርጓልም ብለው የሚያነሱ አሉ። እስከ 30 ቢሊየን ብር ሰበስባለው ብሎ ነበር ግብ ያደረገው። በብዙ ጉትጎታ 3 ቢሊየን እዛ አካባቢ ግድም ነው መሰብሰብ የቻለው። ምን ይነግረናል? እንዴት ትገመግመዋል?
0: ሳት የሌለብን ካፒታል ገበያን እየተለማመድን ነው። ኢትዮ ቴሌኮም እንዳልከው ትልቅ ድርጅት ነው። በጣም አትራፊ ነው። ስም ያለው ድርጅት ነው። እናም የመንግስት ነው ደግሞ የነበረው። ግን በተቃራኒው ሌሎች ድርጅቶች ለምሳሌ በባንክ ረገድ ስናይ አሁን ለምሳሌ እኔ የማስታውሰው አማራ ባንክ ከመቶ 50 ሺህ ባለ አክሲዮኖች ይመስለኛል ያሉት። ስለዚህ አሁን የኢትዮ ቴሌኮምን 47 ሺህ ባለ አክሲዮን ነው የገዛው። ያው ያንሳል ማለት ነው። አትሊስት ከዛም በታች ነው ማለት ነው። ስለዚህም ይነግረን ነገር አለ ይሄ የማይካደው ነገር። አሁን የግንዛቤ ችግር አለ። እዛ ላይ መሰራት አለበት። የካፒታል ገበያ ባለስልጣንም የኢትዮጵያ ሴኩሪቲስ ኤክስቼንጅም የመዋለ ንዋይ ገበያ የሚባለውም ይሰራሉ እዛ ላይ። ግን ከዚህ በፊት ከተሸጡትስ ለምን አነሰ እንደዚህ የሚለው ሌሎች ተጨማሪ ምክንያቶች ሊሆኑ የሚችሉት የግንዛቤ ችግር እንዳለ ሆኖ ሰዎች በጉዳዩ ላይ ወይም በዛ ድርጅት ላይ በተለያየ ምክንያት የሚመጣው አረዳድ ምክንያት ሊሆን ይችላል። ወይም ለዛ ድርጅት የድርሻ ገበያ ከፍ ማለትና ዝቅ ማለት ማለት ነው። ይህ እንግዲህ በድርጅት ውስጥ በሚከሰቱ ብዙ ምክንያቶች ሀፕን ሊያደርግ ይችላል። ሁለተኛው የመንግስት ከመሆኑ አንጻር ሰዎች እንዲህ አይነት ነገር እንዴት ነው ትርፌን የማገኘው ሪሊ ትርፌን አገኛለሁ ምናምን የሚል ጥያቄ ሰው ሊጠይቅ ይችላል ራሱን። እና ሜይ ቢ ያም ሊገድበው ይችላል። በእርግጥ በጣም አትራፊ ነው። ስለዚህ እነዚህ አይነት ጥያቄዎች እና እንትኖች ሰውም ጭንቅላት ውስጥ የሚመጡ ነገሮች እንደ አንድ ኢንቨስተር ኮንፊደንስ ሙሉ ኮንፊደንስ የማይሰጠው ከሆነ እዛ ገበያ ውስጥ የመቀላቀሉን እንትን ይቀንሰዋል።
1: የትርፍ ድልድል አልተደረገም። ይህ ነገር ምናልባት ጥርጣሬ እንዲፈጥር የሚችልበት እድል ይኖራል። ነገር ግን ትላንት ዋና ስራ አስፈጻሚዋ ፍሬ ህይወት የባለ አክሲዮኖች ክፍፍል የዲቪደንድ የምንለው በ2018-19 በጀት ዓመት ይጀመራል ብለዋል። ይሄ የተሳትፎን ነገር ስላነሳን ከዚህ በኋላ ሰዎች ገንዘባቸውን ባንክ አስቀምጦ ወለድን ከመሰብሰብ ባሻገር በእንደዚህ አይነት ነገሮች ተሳትፎ የማድረግ ባህል የአክሲዮን ግብይትን የመለማመድ ባህል ምን ያህል ይገኝበታል የሚለው ከታወቀ በኋላ እያደገ ሊመጣ የሚችል ነገር ነው።
0: ወለድ 7% እንደዚህ ነው። ከኢንፍሌሽኑ ኢቭን አሁን ባለው 9% ነው ብንል ኢንፍሌሽኑ ኢንፍሌሽን ነው የሚበላው ማለት ነው። ባንክ ውስጥ ቢቀመጥ 10.7 ሚሊዮን ሼር ሸጠዋል። 47 ሺህ ሰው ያው በዛ ይጋሉ የገዙዋሉ ማለት ነው። ወደ 3.2 ቢሊዮን ብር ነው በገንዘብ ደረጃ ሲታይ። ስለዚህ ቀላል አይደለም። እነዛ ሰዎች ጥሩ ትርፍ ያገኛሉ ማለት ነው፣ ቴሌ እያተረፈ እስከቀጠለ ድረስ። በካፒታል ገበያ ውስጥ ማየት ያለብን ነገር በተለምዶ እስከዛሬ ሲደረግ እንደነበረው ትርፍ የሚገኘው መጨረሻ ዓመት ብቻ ተጠብቆ አይደለም። በኢንቨስትመንት ባንኮቹ ወይም በዲለሮቹ በመሳሰለው አካውንት ከፍተው ተመዝግበው ሰንበዲ ለምሳሌ ካሽ ሊያስፈልገው ይችላል። የዛሬ ሁለት ወር ካሽ ቢያስፈልገው ያ ሰው አክሲዮኑን ይሸጣል፣ ግማሹን ሊሸጠው ይችላል ከፈለገ፣ ወይም ደግሞ ኤግዚት ሊያደርግ ይችላል፣ ሸጦ ሊወጣ ይችላል ገንዘብ ከፈለገ ካሽ ከፈለገ ማለት ነው። ይሄ ነው እንግዲህ ሰከንደሪ ማርኬት የሚባሉ ሰዎች ሼራቸውን በቃ ግልጽ በሆነ ትራንስፓረንት በሆነ ግልጽ በሆነ መንገድ ይሻሻጣሉ። ስለዚህ ትልቅ በር ይከፍታል ማለት ነው። በፊት የሚያውቁ ሰዎች ተፈልገው ምናምን አክሲዮን ያላቸው ባንክ ውስጥ ምናምን፣ አሁን አክሲዮን ሲኖራቸው ሜን ውስጡን የሚያደርጉ ሰዎች አሉ። በትክክል ዋጋው አይታወቅም፣ እንዴት እንደሚደረግም አይታወቅም። ቢ እስከ መጨረሻው ዓመት ድረስ መጠበቅ ግድ ሊሆን ይችላል። አሁን አይኖር ማንኛውም ሰው በፈለገው ሰዓት ኤግዚት ሊያደርግ ይችላል፣ ሸጦ ሊወጣ ይችላል፣ ግማሹን ሊሸጥ ይችላል። የመሳሰሉ በማንኛውም ሰዓት የድርጅቱ ቁመናውን ጠብቆ እስከሄደ ድረስ፣ ጥሩ ስዕሉን ጠብቆ እስከሄደ ድረስ አክሲዮን ሼሩ እየጨመረ ይሄዳል ተብሎ ነው የሚጠበቀው። ስለዚህ ያው በዛ ሰዎች ተጠቃሚ ይሆናሉ ማለት ነው።
2: አድማጮቻችን

0: እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ ዳጫጭር ዜናዎች አልፋለሁ። የደቡብ አፍሪካው ፕሬዝዳንት ከስልጣን ላለመውረድ ክስ መሰረቱ። ፕሬዝዳንት ሲሪል ራማፎሳ የህዝብ ተወካዮች ከስልጣን እንዲያነሷቸው በር የሚከፍተውን በፓርላማው የተዘጋጀ ሪፖርት ለመቀልበስ ህጋዊ ተቃውሞ ጀምረዋል። እንደ አውሮፓውያኑ በ2022 አንድ ገለልተኛ ኮሚቴ በራማፎሳ የእርሻ ስፍራ ሶፋ ውስጥ ተደብቆ የተገኘው ገንዘብ ከስርቆት ጉዳይ ጋር የተያያዘ ሊሆን ይችላል ሲል አስታውቆ ነበር። ፕሬዝዳንቱ ግን አስተባብለዋል። የኮንጎ ግጭት ኢቦላን ለመቆጣጠር የሚደረገውን ጥረት እያሰናከለ መሆኑን ዶክተር ቴድሮስ ገለጹ። በዲሞክራቲክ ሪፐብሊክ ኮንጎ ያለው ግጭት የኢቦላ ስርጭትን ለመቆጣጠር የሚደረገው ጥረት ላይ ጫና ማሳደሩን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም አስታውቀዋል። በአገሪቱ ግጭትና አደገኛ በሽታ መደራረባቸውን የተናገሩት ዶክተር ቴድሮስ በኢቱሪ ግዛት በሽታውን የመከላከል እንቅስቃሴ መስተጓጉሉን አክለዋል። ትራምፕ ከኢራን ጋር የተደረገው ድርድር እስካሁን አልተሳካም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገ ያለው ድርድር እስካሁን አልተሳካም ያሉ ሲሆን አክለውም ድርድሩ ገና ደስተኛ አላደረገንም፣ ነገር ግን ደስተኛ እንሆናለን ብለዋል። በተያያዘ ኢራን የመግባቢያ ሰነድ ረቂቅ ደርሶኛል ብትልም አሜሪካ አስተባበለች። ኢራን ከአሜሪካ ጋር የምታደርገው ድርድር የመጀመሪያ ደረጃ ላይ የሚገኝ ይፋዊ ያልሆነ የመግባቢያ ሰነድ ማዕቀፍ ረቂቅ እንደደረሳት የአገሪቱ መገናኛ ብዙሃን ቢዘግቡም ዋይት ሀውስ ግን ይህንን ፍጹም ፈጠራ ሲል አስተባብሏል። ኢራን በዩራኒየም ይዞታዋ ላይ እንደማትደራደር አንድ የሀገሪቱ ከፍተኛ ባለስልጣን ተናግረዋል። ዜናዎቻችን እነዚህ ናቸው። በመቀጠል ወደ ኢድ አልአድሃን የተመለከተ ዘገባ ነው የምናልፈው። ዛሬ የኢድ አልአድሃ በዓል ተከብሮ ውሏል። ይህ ኢድ አልአድሃ አረፋ የሚባለው በዓል እንስሳትን ከመሰዋት ጋር የሚያገናኘው እንዴት ነው? ፍሬዮት ካሳ በተለያዩ ሃይማኖቶች እንስሳት ለምን በመስዋዕትነት ይቀርባሉ በሚለው ዙሪያ ተከታዩን አሰናድታለች።
1: ሃይማኖቶች የተለያዩ እንስሳትን በመስዋዕትነት ያቀርባሉ። በተለይ በመላው ዓለም በርካታ ተከታይ ያላቸው ሃይማኖቶች ይህንን ድርጊት ይፈጽማሉ። ለመሆኑ ይህንን መስዋዕትነት የሚያቀርቡት ምንን ታሳቢ በማድረግ ነው? እስኪ የተወሰኑትን እንመልከት። እስልምና። የኢድ አልአድሃ በዓል በእስልምና ሃይማኖት ተከታዮች ዘንድ የእርድ በዓል ተብሎ ይታወቃል። ነብዩ ኢብራሂም ወንድ ልጃቸውን መስዋዕት ለማድረግ ፈቃደኛ መሆናቸውን ለማሰብ የሚከበር በዓል ነው። ነብዩ ኢብራሂም በአላህ ትእዛዝ ልጃቸው እስማኤልን መስዋዕት ለማድረግ ተዘጋጅተው ነበር። ነብዩ ኢብራሂም ልጃቸውን ለመስዋዕትነት ሲያዘጋጁ አላህ በልጃቸው ፈንታ በግ አውርዶላቸው መስዋዕት እንዳደረጉ ይታመናል። በዚህ ዘመንም በመላው ዓለም የሚገኙ የእስልምና እምነት ተከታዮች የተለያዩ እንስሳትን መስዋዕት በማድረግ በዓሉን ያከብራሉ። ከእስልምና በተጨማሪም ሌሎች ሃይማኖቶችም መስዋዕት ያቀርባሉ። አይሁዶች። እንስሳትን መስዋዕት ከማድረግ ጋር በተያያዘ የአይሁድና የክርስትና ሃይማኖቶች ከእስልምና ታሪክ ጋር ተመሳሳይነት አላቸው። የአይሁድ ሃይማኖት መሪ የሆኑት ጌሪ ሶመርስ በአይሁድ የእምነት ጽሑፎች ውስጥ በተለያዩ ጊዜያትና ቦታዎች የተለያዩ የእንስሳት መስዋዕትነቶች ተጠቅሰው ይገኛሉ ይላሉ። ይሁን እንጂ አሁን ላይ መስዋዕትነት ይፈጸምባቸው የነበሩ ስፍራዎች ባለመኖራቸው የእምነቱ ተከታዮች መሰል ተግባራትን አያከናውኑም። ከወደሙት የአይሁድ ሃይማኖት የመስዋዕትነት መፈጸሚያ ስፍራዎች አንዱ ብለው የሚገልጹት በአሁኑ ወቅት በኢየሩሳሌም ከተማ የአልአክሳ መስጂድ በሚገኝበት ስፍራ ላይ የነበረን ቦታ ነው። አይሁዳውያን ይህ የሃይማኖት ቦታ ተመልሶ ተገንብቶ እንስሳትን መስዋዕት የማድረግ ተግባራቸውን መልሰው መቀጠልን ይመኛሉ። በዚህ ዘመን አብዛኛው አይሁድ እንስሳትን መስዋዕት በማድረግ ተግባር ባይሳተፍም በኢየሩሳሌም የሚገኙና ሳማሪታንስ የተባሉ አይሁዶች ግን አሁን ድረስ ሃይማኖታዊ ተግባሩን አስቀጥለዋል። ለመስዋዕትነት የሚቀርቡት እንስሳት እንደ በግ፣ ላም፣ ፍየል ወይም ጎሽ ያሉ በእምነቱ ተቀባይነት ያላቸው ኮሸር የሆኑ እንስሳት መሆን አለባቸው ይባላል። ክርስቲያኖች። እንስሳትን በመስዋዕትነት በማቅረብ ረገድ ክርስትና ስረ መሰረቱ ከአይሁድ እምነት ጋር ይያያዛል። የአይሁዶች ሃይማኖታዊ ጽሑፍ እንዲሁ ከብሉይ ኪዳን ጋር ተመሳሳይነት አለው። አንዳንድ ጊዜ እንስሳት ለመስዋዕትነት የሚቀርቡት ከፈጣሪ ይቅርታን ለማግኘት በማሰብ ነው ይላሉ የክርስትና የሃይማኖት አባቶች። ይሁን እንጂ የኢየሱስ ክርስቶስ ሞት እንደ የመጨረሻው መስዋዕትነት ተደርጎ ስለሚታሰብ ይህ ልማድ በሃይማኖቱ አይተገበርም። ኢየሱስ በክርስትና እንደ የእግዚአብሔር በግ ይቆጠራል። ሂንዱዎች። ምንም እንኳን በሂንዱ እምነት ውስጥ በእንስሳት መስዋዕትነት ዙሪያ የተለያዩ አለመግባባቶች ቢኖሩም በተወሰኑ ሂንዱዎች ዘንድ ተግባራዊ ይደረጋል። ለምሳሌ በብዙ የህንድ ወይም የባንግላዴሽ አካባቢዎች በሃይማኖታዊ ስርዓቶች እንስሳትን መስዋዕት የማድረግ ተግባር በሰፊ

0: ይከናወናል። እንስሳትን መስዋዕት ማድረግ ከክርስቶስ ልደት በፊት በ1500 እና 500 መካከል የተለመደ ተግባር እንደሆነ ይታመናል። እንስሳው ለፈጣሪ ተብሎ መስዋዕት ከሆነ በኋላ ስጋው ለሃይማኖቱ ተከታዮች በግብዣ መልክ ይቀርብ ነበር። ይሁን እንጂ በዘመናዊ ህንድ የእንስሳትን መስዋዕትነት በተመለከተ በአውንታዊም በአሉታዊም የሚቀበሉት አሉ። እንደ ስሪላንካና ኔፓል ያሉ አገራት በሂንዱ እምነት እንስሳትን መስዋዕት ማድረግን ከልክለዋል። እንዲያም ሆኖ ተዛዙ ሁሌም የሚከበር አይደለም።
1: ጋና በደቡብ አፍሪካ የተከሰከሰውን ተቃውሞ ተከትሎ ዜጎቿን ማስወጣት ጀምራለች። አጭር ዘገባለን።
2: ጋና ዜጎቿን ያስወጣች ያለችው ከቅርብ ሳምንታት ወዲህ በደቡብ አፍሪካ ከተሞች የጸረ ስደተኛ ተቃውሞ ማዕበል መነሳቱን ተከትሎ ነው። ቢቢሲ በደቡብ አፍሪካ ሰዓት አቆጣጠር ከማለዳው 3 ሰዓት አካባቢ በጆሃንስበርግ አየር ማረፊያ ጋና ኤምባሲ የተከራያቸው በርካታ አውቶቡሶች ተጓዦችን ያደረሱ እንደነበረ ተመልክቷል። በአገሪቱ ውስጥ ዳግም የመጤ ጥላቻ ጥቃቶች በከፋ ሁኔታ ሊቀሰቀሱ ይችላሉ የሚል ፍርሃት ማለ። የጋና መንግስት ለቢቢሲ እንደተናገረው የመጀመሪያዎቹ 300 ዜጎቹ ረቡዕ ጠዋት ይጓዛሉ። ቀሪዎቹ ደግሞ በተከታታይ ባሉት ቀናት ለአገራቸው እንደሚበቁ ተገልጿል። ለ10 አመታት በደቡብ አፍሪካ እንደኖርና የውበት ሳሎን ያስተዳድር እንደነበር የተናገረው ሩዶልፍ ከተመላሾቹ ውስጥ ሲሆን ሩዶልፍ ዳግመኛ ወደ ደቡብ አፍሪካ እንደማይመለስም ለቢቢሲ ተናግሯል። በደቡብ አፍሪካ ቢያንስ 25000 የሚጠጉ ጋናውያን እንደሚኖሩ ይገመታል። ስደተኛ ጠል ደቡብ አፍሪካውያን ከተለያዩ የአፍሪካ ሀገራት የሚመጡ ስደተኞች በህዝብ አገልግሎቶች ላይ ጫና ማሳደራቸውን ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ኢትዮጵያውያን በደቡብ አፍሪካ ያሉበትን ሁኔታ የሚያጠና ቡድን ወደዚያው እንደላከ በቅርቡ ለሚዲያ ገልጾ ነበር።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነው። የዛሬውን በዚያ በቃ ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ጤና ይስጥልን።

0: ashama kamolta no doftota ke sagantar radio bbc afan oromo robi galgala egalera sagantar ratin waye bufata tiyar ne galle borona ministremu me abiy ahmed arre bisani
1: gammachu kesten argu dendaw ke nyaf kabaje gudda gammachu gudda nudda game isni bisu barbat
0: filanno biyalessa ethiopia marsator baffa guyota murasa boda gege famura malto egama
2: ኦፊስ ሶምኔ ሰባከኝስ ሶምኔ እሺናማ ዋንሰዲ ጉርጉዳ ሰምኒ በየከና በርባዱ ሰና ፍለናን ፍነት አጭቄ ሰገለ ቲያትሪ ወጀቾ ተይመለ እዩ ሶምና ኦፊስ ሶምና ሞ ሰባከኝስ ሶም
0: ዶጉመ ፈላመልቱማን ፍንፍነት ሐማቴ ወዴፈኖ በየከሳ ፈላብሮስ ቀምና ዲያዳ ሚኒስትር ሙሜ ኢትዮጵያ አብይ አህመድ ቡፈታ ጠያራ ነገሌ ቦረና ሐሬ ቢሰኒ ወጄ ገልቺሰን ኢትዮጵያን ቡፈታ ለጠያራ ነገሌ ወጅኒን ወሊ ገለት ቡፈታ ለጠያራ ሶዶመት ዲያታ ነከቀብዱ ወልተጂ ከነረት ካሰን ዋይ ቡፈታ ጠያራ ነገሌ ቦረና ከነላልች ሱዳን ከነጀረ ነይሩ
1: ገመቹ ኬስተን አርጉ ደንደው ኬኛፍ ከበጀ ጉዳ ገመቹ ጉዳ ሩጣጋሜ እስኒብስ ወርባት ድሬን ጥያራ ቡኡር ሚሶማ ማሊፍ በርባች ሳወይተን ቡኡር ሚሶማ አቡራከከ ባሊፍ ቦረን ጉጂፍ ቦረን ቱለም ምንር ኦሮሞ አከ ኦርማት አዳ ኦፊ ደገቴ እኙማ ኦፊ ደገቴ አፋን ለወለ ገውረከቴ ብትናይ አከ ፈጫው ከንጎድ ቡኡር ሚሶማት
0: አንውረብየቲራ ከለቲ አርፈነት ቡፈታለን ጥያራ በለታ አከጅራንስ ካሰኒሩም ቡፈነ ጥያራ ኩን ሐዋስናንቻ ሀገንፈየደም ጅራቱ ተናንቻ ስካፈነረም
3: አዴ ደርሚ ኾርማ ዳርሶ ጀዳማ ጅራቱ መጋላ ነገሌ ወራና

0: ኣብስሓኩም ክብልደሊ
1: ኣመስመራ ኢዱ በዓለሎ ክጣዕሚ ፅቡቅ ኣሎ
2: ኣብ ኤርትራ ብግዜ ናፅነት ዝቐረበት ፈላሚት መፅሓፍ ሓፀርቲ ዜናታት እውን ኣለና ሰናይ ፃንሒት ኣብ ኢትዮጵያ ሶኒ 24 ግንቦት 2018 ኣቆፃፅራ ግዝ ኣብ ዝካየድ ሃገራዊ መረፃ ኣብ ትግራይ ምስ ካልኦት ክልላት ብሓደ መረፃ ከምዘይካየድ ቦርድ መረፃ ኣፍሊጡ ኣብ ኣምሓራ ካብ ዝርከቡ 138 ክልላት መረፃ ድማ ኣብቶም 8 ከምዘይካየድ እቲ ቦርድ ገሊፁ እቲ ቦርድ ብ318 ግንቦት 2018 ስራሕቲ ቅድመ መረፃን ድምፂ ዝወሃበሉ መዓልትን ኣመልኪቱ ኣብ ዝሃቦ ጋዜጣዊ መግለፂ ኣብ ክልል ትግራይን ኣምሓ ራን በጠቕላላ ኣብ 46 ክልላት መረፃ ከምዘይካየድ ወግዓዊ ገይሩ ኣካባቢት እቲ ቦርድ ሜላት ወርቂ ሃይሉ ኣብ ክልል ትግራይ ኣብ 38 ነቁጣታት መረፃ ኣብ ክልል ኣምሓራ ድማ ኣብ 8 መረፃ ኣይካየድን ኢላ
3: እንግዲህ ኣሁን ባለን መረጃ ብኣማራ ክልል 8 ምርጫ ክልሎች ላይ
4: ክሳዕ ሕጂ ንዘሎ ሓበሬታ ኣብ ክልል ኣምሓራ ብ8 ነቕጣታት መረፃ ኣይነካይድን ካብዚ ብተወሳኺ ኣብ ትግራይ 38 ነቕጣታት 7ይ ዙር መረፃ ግንቦት 24 ኣይካየድን እንትኾነ ከይተኻየደ ክተርፍ እዩ ማለት ኣይኮነን ምችእ ኩነታት እናተርአየ ናይ ምቕፃል ስራሕ ክካየድ እዩ
3: የመቀጠሉ ስራ ይቀጥላል ማለት ነው
2: ወይዘሮ ሜላት ወርቅ እቶም መረፃ ዘይካየደሎም ነቁጣታት ኣብ መጻኢ ከም ዝመርፅ እኳ እንተተዛረበት መዓስ ዝብል ግን ብንፁር ኣይገለፀትን ብተወሳኺ 6 ውድባት ፖለቲካ ካብ 7ይ ሃገራዊ መረፃ ካብ ውድድር ወፃኢ ከም ዝኾኑን 42 ውድባት ድምፂ መረፅቲ ንምርካብ ከም ዝወዳደሩ ተዛሪባ ካብቶም ኣብዚ መረፃ ዘይወዳደሩ 3 ውድባት ኣብ ትግራይ ዝንቀሳቐሱ ውድባት ፖለቲካ ዲሞክራስያዊ ስምረት ትግራይ ስምረት ቃንጭን ሓቅን ትንሳኤ 70 እንደርታን ከም ዝኾኑ እውን ገሊፃ
3: እንግዲህ መጀመሪያ ምዝገባ ስናደርግ ከትግራይ 3 ፓርቲዎች ነበሩ
4: መጀመርታ ምዝገባ ከነካይድን ከለና 3 ውድባት ነይረን እንትኾነ ኣብ ትግራይ መረፃ ስለዘይነካይድ ዘን ውድባት ኣብ እቲ መረፃ ኣይተጠቓለሉን ምንቅስቃስ ናፅነት ህዝብታት ጋምቤላ ጋህነን ናይ ምሕደራ ስርዓት ክኽፈተሉ ሓቲቱ ምስተኸፍተሉ ግን ሕፁይ ኣብ ምምዝጋብ ኣይቀፀሉን ሶሻል ዲሞክራቲክ ኢትዮጵያ ኢሶዶፔ ካብ እቲ መረፃ ብምስሓቡ እቲ ናይ ቁፅሪ ኣፈላላይ ተፈጢሩ ዘሎ ማለት እዩ
2: እቲ ቦርድ ጸገም ኣለዎም ብዛዕባ ዝተባሃሉ ክልላት መረፃ ብተንቀሳቓሲ ምስልን ብወረቓትን ዝተደገፈ መረዳእታ መሰረት ብምግባር ነቲ ምዝገባ ከም ዝሰረዞ እቲ ኣካባቢት እቲ ቦርድ ኣፍሊጣ ካብ ተዓዘብቲ ውሽጢ ሃገር ብተወሳኺ ሕብረት ኣፍሪቃን በይነ መንግስታት ልምዓት ምብራቕ ኣፍሪቃን ወይ ኢጋድን ነቲ መረፃ ከም ዝዕዘብዎ ተዛሪባ
3: የውጭ ታዛቢዎች የኣፍሪካ ህብረትና ኢጋድ
4: ካብ ወፃኢ ተዓዘብቲ ሕብረት ኣፍሪቃን ኢጋድን ንምዕዛብ ከም ዝመፁ ፀብፀብ በፂሕና ኣሎ ከም ትፈልጥዎ ዓለምለኻዊ ተዓዘብቲ ብዝምልከት ብፍቓድ ዝሕትትን ዝህብን ሚኒስትሪ ጉዳያት ወፃኢ ኢትዮጵያ እዩ ሕብረት ኣፍሪቃን ኢጋድን እውን ብኡ ኣቢሎም እዮም መፂኦም ስለዚ ኣብ ቀረባ ምናልባት ኣብ ውሽጢ 2 መዓልቲ እቶም ተዓዘብቲ ናብ ሃገር ውሽጢ ክኣትዎ እዮም
3: በቅርቢ ግዜ ምናልባት ከሚቀጥሉት 2 ቀን እንደዚ በኋላ ታዛቢዎች ወደ ሃገር ውስጥ ይገባሉ
2: እዚ ከምዚ ኢሉ እንከሎ ነቲ መጻኢ ሰኑ ዝካየድ ሃገራዊ መረፃ ኢትዮጵያ ዝዕዘብ ጉጅለ ሕብረት ኣፍሪቃ ኣዲስ ኣበባ ከም ዝኣተወ እቲ ሕብረት ኣፍሊጡሎ እዚ ብፕሬዚደንት ኬንያ ነበር እሁሩ ኬንያታ ዝምራሕ ጉጅለ ካብ 37 ሃገራት ዝተውፃፀአን 73 ኣባላት ዝርከብዎም ኣምባሳደራት ሰብሞያ መረፃ ተሓለቕቲ ሰብኣዊ መሰላትን ካልኦትን ዝሓዘ ምዃኑ መግለፂ እቲ ሕብረት ጠቒሱ እቲ ጉጅለ ተዓዘብቲ ኣፈናዊ ፀብጻብ 26 ግንቦት 2018 ኣብ ኣዲስ ኣበባ ወግዓዊ ከም ዝገብር ክገልፅ እንከሎ ናይ መወዳእታ ፀብጻቡ ድማ እቲ መረፃ ምስ ተካየደ ኣብ ውሽጢ 2 ወርሒ ከቕርብ እዩ ሲቪክ ማሕበር ኢትዮጵያ ብወገኑ ን7ይ ግዜ ዝካየድ ዘሎ መረፃ ንምዕዛብ ልዕሊ 500 ተዓዘብቲ ከም ዘዋፈረ ገሊጹ ኣሎ በዓል ዒድ ኣብ ዝተፈላለዩ ኩርናዓት ዓለም ብዝርከቡ ሰዓብቲ እስልምና ብዝተፈላለየ መልክዕን ስምዒትን ይበዓለሉ ዒድ ምስ ስድርኡ ንምሕላፍ ካብ ዩጋንዳ ናብ ዓዱ ኣስመራ ዝተጓዕዘ ካብ ከተማ መቐለ ከምኡውን ኣብ ካይሮ እትርከብ ኤርትራዊት በዓል ዒድ ብኸመይ ከም ዝሕለፍዎ ኣካፊሎምና ኣለዉ
1: ኣብ ኣስመራ ዒዱ በዓል ኣሎ ፅቡቕ ኣሎ ክጣዕሚ ፅቡቕ ኣሎ ስብሓዋሃዮ
4: ምስ መኒሓ ተሕልፎ ዘለካ ምስ ስድራ ቤትካ ዲኻ
1: ስዋ ምስ ፋሚሊ ምስ ቤተይ ምንጌርና ተፋሚሉ ኩላና ተኣኪና ፅቡቕ ንሕልፎ ኣለና ቡል ንቀደም
4: የቐኒልና እሞ ብምክንያት ዒድ ከተመሓላልፎ ትደሊ መልእኽቲ እንታይ እዩ
1: በቃ ሰለዚ ዓለም ትሪዮ ኣለኹም ሰላምን ራህዋ ነውርደና ንዓና ከዓ ፅቡቅ ዓመት ይግበረልና

0: ኣስማት ናይ ዝተፈላለዩ ኣባላት መቕረብኩም ሰሚዕኩም ድገሙ ኣባ ሓጎ
1: grandfather
0: እኖ ሓጎ
1: grandmother
0: ኣሞ ወይ ሓትኖ
1: aunt
0: ሓወቦ ወይ ኣኮ
1: uncle
0: ወዲ ሓዊ ወይ ወዲ ሓብቲ
1: nephew
0: ጓል ሓዊ ወይ ጓል ሓብቲ
1: niece
0: ክንደይ ዝኣኽሉ መቕርብ ኣለውኹም ዝብል ሕቶ ሰሚዕኩም ድገሙ
2: How many cousins do you have?
0: Chris ከምዚ ኢሉ መሊሱ ኣነ 11 ናይ ቀረባ ዝማድ ኣለውኒ I have 11 cousins. ኣስዒቦ ድማ ንስኽኸ ኢሉ ሓቲትዋ How about you? ነዚ ሓረግ ሰሚዕኩም ድገሙ
3: I have 11 cousins. How about you?
0: ጁሊ ከምዚ ኢላ ንክሪስ መልሲ ሂባቶ ኣነ 4 ናይ ቀረባ ዝማድ ኣለውኒ I have 4 cousins. ነቲ ሓረግ ሰሚዕኩም ድገሙ
2: I have 4 cousins.
0: ግርም ሕጂ ንመልስታትኩም ምስ ካልኦት ሰባት ብዛዕባ መቕረቦም ዝሃብዎ መልስታት ንምንፅጻር ስምዑ
4: How many aunts and uncles do you have?
1: I have 2 aunts and 3 uncles. How about you?
4: I have 5 aunts and 2 uncles.
0: ሕጂ ደጊምና ንፈትን ነቶም ምሉኣት ሓሳባት እንግሊዝኛ ሰሚዕኩም ድገምዎም ንኹሎም ሓንሳብ ክንሰምዖም ኢና
2: How many cousins do you have?
3: I have 11 cousins. How about you?
2: I have 4 cousins.
0: ግርም ካብዚ ዝተምሃርኩምሞ ክንደይ ከምትዝክሩስ ክንርአ ነቶም ሓረጋት ብቋንቋኹም ምሰማዕኩም ናብ እንግሊዝኛ ተርጊምኩም ኣቕርብዎም ክንደይ ዝኾኑ ናይ ቀረባ ዝማድ ኣለውኹም
2: How many cousins do you have?
0: ኣነ 11 ናይ ቀረባ ዝማድ ኣለውኒ
3: I have 11 cousins.
0: ንስኽኸ
3: How about you?
0: ኣነ 4 ኣለውኒ
2: I have 4 cousins.
0: ብጣዕሚ ጽቡቕ ሕጂ ንሰባት ክንደይ ናይ ቀረባ ዝማድ ከም ዘለውዎም ክትሓትዎም ትኽእሉ ንጁሊ መልሲ ብምሃብ ከዓ ተለማመዱ ክንደይ ዝኣኽሉ ናይ ቀረባ ኣዝማድ ኣለውኺ ኢልኩም ምሕታት ኣይትረስዑ
2: How many cousins do you have? I have 4 cousins.
0: ግርም ሕጂ ነቲ ዝነበረ ዕላል ብምሉኡ ብምስማዕ ዘቕረብኩምዎ መልስታት ደጊምኩም ስምዑዎም
2: How many cousins do you have?
3: I have 11 cousins. How about you?
2: I have 4 cousins.
0: ጽቡቕ ስራሕ ሕጂ እምበኣር ንሰባት ክንደይ ናይ ቀረባ ዝማድ ከምኡውን ሓቦታት ሓትነታት ኣኮታት ኣሞታት ከም ዘለዎም ክትውከስዎም ትኽእሉ ዝተምሃርኩምሞ ደጋጊምኩም ምልምማድ ኣይትረስዑ ምስ መሓዙትኩም ኮንኩም ብእንግሊዝኛ ሃው መኒ ዱ ዩ ሃቭ ክንደይ ኣለኩም ብምባል ተለማመዱ ኣብ ዝቕጽል መደብ ኤሰንሽል እንግሊሽ ኮንቨርሴሽን ክሳብ ንራኸብ ሰሰናዩ ባይ
5: Sashen Hausa na BBC ke magana akan mita 19 da mita 25 da kuma shafin mu na internet bbchausa.com Masu sauraro assalamu alaikum Aisha Aliyu Jafar ce ke fatan kun gune lafiya a cikin shirin mu na karfe 8:30 a gogon Jere da kuma Niger wato 7:30 kenan a gogon GMT da Ghana A cikin shirin za ku ji cewa rundunar sojin Isra'ila ta baiwa al'ummar da ke zaune a baki daya kudancin Lebanon umarnin ficewa. Hukumar lafiya ta duniya ta yi kira a tsagaita wuta a Jamhuriyar Demokradiyyar Congo domin samun damar daƙile yaduwar Ebola. A Najeriya, masana tsaro sun soma yin tsokaci kan rahoton Amurka da ke cewa a 'yan shekarun nan masu gwagwarmaya da makamai daga tsatsan Fulani na kai miyagun hare-hare akan al'ummomi da ba lallai Kristoci kawai